ሲጫወት አፍ ያስከፍት ነበር ባቲን ሲጫወት ካላመናቹ ተመሰለ ቅጥፈት እማኝለውና የዲስ የጠጅ ቤት ሎተሪ ደረሰው ቻንስ ማድረጋይታ ጣማ ይለካ እኔ ዲስ ያስቀርጥሎይ ጃማይካ ቡማ